እንግላ ማሻ ክርቱ ማን ያክርንታ በደም ብሎ ነው ፕሮስክራም ንዱክላ ሶን ክላ ሚታክ ኩንንዳ ዋ ፊናንስ ኤፒሚ አላብክ ሰንዴ ብሮይላን ሻና እንደ ተማ አላፓርክ ያ ጃጃዞ ፈልማታዞ ያ አይሻ ሊዞ ባባ አ ረሽድ እንደ ባባ ፕሪማሪየስ ጓዩስ ማና